0: yar setting san kan ha de na de rang len chong ni na nga ye wa zhe ge gong song ge jing ta ge ni mon de la yin ti xia na da lu ge zhang ji ge ling gong lu ni ma dong mo de lu jing ge tong men de ni tou zhong na ba ge jing ti zai ye ge bu zhen ta bi zha xi mon den de yang li xi wa yin de dong han de de rang chong ni na ju gong song ni ma sim ge rang ge dam jing ta ge ni mo de lu jing ge da xia la ju jing lin chong ni go kan na da tou zhe qian dong chong sim da ying xia ran chuo kan na da no mo hong zhen de lu jing ge lam nong de na long ku la zhe ge dan de qian ma chong sim de ge zhe meng yo ni wa ge Kam. 대나초 카르성 당대는 거와 근데 선이나 능신 그 사크 소소는 선이나 다 처럼 바꾸는 너무 상처도 놓진 그 똑버 가긴이 버다잉 다초 처럼 바꾸는 와 근데 당도가 다 등이 쇼 야만 됨 더슨 더셰 거다 서버들은 점점 된지 그 송다니 잡조라 당들 준다 하진 같이가 다초 라무인다 론파인 바등 도고 다 등이 조롱 그건 레츤 좀 좋나 글로르다 그사 논진나라 너무 와 근데다 점점 그 던진다 척고라 속한다 쇼카타니 너무 상처도 놓진 그 똑버 가긴이 버다 잡조라 당들 주 하진 같이가 대등 한다 주다 제스틱 대령나 대령은 전이나 가야는 열동대 인세고 카 대나 알아 가야는 열동대 전이나 주다 냥극님한테 제랑아 버죠니 공문도 제통아 버죠니 다주 차르신 바주 정간도 제몽 버죠니 다 차와라 속내리 체니 너무 와르고자 키오카 대친 그다 주 와르금대 전이다 양다는 있다 알다 가야는 열동동 주다 등다 너무 그 영 낭선도 로 쟁그 흩버대라 준점도 된지라 속가 영나 주 곱신의 용금도 조아 산다 쪽에 망니 너무 살는다 쟁그 흩버대라 잡조라 등들에 준다 하정가 같이게 레이저링 그 상관하지 않아 주 가야르체 디르금된 선이나랑 신게 사차 소수된 선이나다 모르증게 자루 서바근 점등도 긍스러 지오니 미동나 조건 점등다인 긍긍이 산다나 들어오니 대등한다 영 감이 미도라 설동 미도가 저송나 속간다 영 아랑 던틀어 놓는 뭐 디르금즈 놓친 게 대층다게 치르게 능라 치임제능가 아랑 등디라 긍스러 싫은 거 지고 와르금즈 놓친 게 와르금다니 쇼야만 됨 더슨도 세고리 가야르단 고만다금 지르득데 어론용 세주 마브지다르바
1: Hatching a catching.
0: Tentu Тэдэн ханда чу аярца гэмэ гогэн жуу нүү аркэнди тулуг гэнжиг банда чэнүүг дээргэмда нүү чэнгэ тук гэжэг бий нэн канда ин хачэнгэ чэгэм. Тэ чэнгэ чу аярца гэмэ дэггэн жуу нүү аркэмди тумэр та гэлугн тулугн дээгэлгэ дугзэн намэнэв шагуэнэ мэсэгэ чарон бавлаан ергэб арэм тосаанэ ламсанг мэр вабдэ дээнжэг сагнэн дээ лугго гэсэгу кэм. Тэнчу дэгэчэрэн бабчэб шэг бүйэн капэр гулуадан арэм тосар сунгда дэнгэ капэр тунгалаасуга хтаан эвшэн марунгэ. Гады арэм тосаанэ тулуг гэг нэцлэв шунгна ламсан капэр гэг логу хтаан баара гэглий ра яна чардэглаасуга гэр жачаг чгэрг инуга ёбшэдан яна гэнгчэд да дэнгэ гэр нэцэдан тэн да дэнгэ нэнка мэбээ дэгчэб сусэ та чарьюл чэбам яна ламсан дэнжэ гэрни сэнд барго гэ Dintu chu yarza gamba kuwasan din tsonyan mung chewa satakarangani di nye tsukun rung deng nyugunzang xeni narga tatsung deng guan nuwing nyenkan da chenu jing aramdil nguan gugun da xin deng jitagdab dangi mung xeamba deng siyemtu la nyam chul xeba ra aram jamni nyawala suqan zim goge arangi nim chortan gosung lagpur dabgewa deng gati lipur mabdiwi nangcil jirag vishung zi gangdur da mna natsung da mabdin bira cheli ga manpur deng di manji tsadan da yung yungtabsha goge Re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re-re kanina chun dum dik dum da sang bar sab song yi salan thang lang kor gor ju da ha chang ga chi ge re chen ge san kan la ji tan chu ter ge ji gen ti chan ban de ga ka pr ge kan hin den chon ni nga chi go lu wor ga rang chun ka la che bi ji dum dik do tam yan da ga ka kan dum dik nyen to ba ga ngar ge da chi klam da da shi nang yi dang ji ka ke dum dik den ji ge tan da ni ter ge che te ka da lu she ge ni ji no chen ge che ji ga ten den dang chan bi mo an den yang li she wa yin Tetang han de jie san kan na ba ge chun da na ying a chu de ren ge ju chen de dong zhu da dang yan ng ni la la ji ge sam ce dong do chen de jun dong ke ng nan da Tetang han de ro dong zhen zhu de ji ge cha chim dong zhu bang ge tan de ren ge ji zhe la su gong de ji wan na ran de mo yin wa leng ling a chu lian chen ta tong kang de ka ba yong ge ga sa xian nga chi lian chen ta tong kang ge ka ba zheng te ge de la ji zhe sam ni ge sam de ne nga ra te ge de la ji zhe sam ni ge sam dan zhe yin na
1: ドイマ、リマンジュヤ、ホチケスガディジェル。セロン、タモシ、オムグドナマルエノムルカ、ホルゴムルチェソクニェンダイナレ。オルゴムルチャーチ、アニサドン。オルゴジョンチャーチ、ジョブラソン。ヤ、タロチチュソナレ。ドイマ、リマユンジュリ。セロン、タモシ。ドナ、ニュドランテメノグ、ソナチョナマレ。ニュドランテ
2: ཁྱི ཕྱད མམ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གས